አረንጓዴ ድልድይ ነጭ አትመስል ቢጫ መሰዬ ማጋተኝ የቀለሙ ምርጫ ብቅ ብላ ሳያት ተዋት በማለዳ ትዝ ትለኛለች የኔ ጽጌረዳ